0: ይህ DW ነው። DW ከመሃል አውሮፓ በየለቱ የሚያሰራጨውን ዝግጅት ማሰማት ይጀምራል።
1: ጤና ይስጥልን። የመስከረም 1 2019 የዶቼ ቬለ የአንድ ሰዓት ስርጭት ተጀመረ። ዘመን መለወጫን በኢትዮጵያ የቀን አቆጣጠር መሰረት ዛሬ ለምታከብሩ ሁሉ መልካም በዓል። አብራችሁን ቆዩ። እንቁጣጣሽ ዘመን መለወጫ አዲስ ዓመት ኢትዮጵያ አሮጌውን ሸኝታ አዲስ ተቀበለች። በ2018 ግጭት አለመረጋጋትና የኑሮ ውድነት የተፈታተናቸው ኢትዮጵያውያን በአዲሱ ዓመት ለውጥ ይናፍቃሉ፣ የተሻለ ህይወት ይመኛሉ። የዶቼ ቬለ ዘጋቢዎች ከተለያዩ የኢትዮጵያ ክፍሎች የላኳቸው ዘገባዎች በተከታታይ ይቀርባሉ። የወጣቶች ዓለም መሰናዶ ሰዓቱን ጠብቆ ይቀርባል። ሂሩት መለሰ የዓለም ዜና ለማቅረብ ዝግጁ ነች። እኔ እሸቴ በቀለ በመስተንግዶ አብሬያችሁ አመሻለሁ። የዶቼ የአንድ ሰዓት ስርጭት በሳተላይት በኢትዮ ሳት ወይም ደግሞ NSS 12 በ10985 ሜጋሄርዝ ሆሪዞንታል DW 08 ላይ ይደመጣል። DW አማሪክ በተባለው አፕሊኬሽን በተንቀሳቃሽ ስልክ በታብሌትና በፌስቡክ የቀጥታ ስርጭቱን ማዳመጥ አስተያየት መስጠት ይቻላል። የዶቼ ቬለን ዘገባዎች በዋትስአፕ በቴሌግራምና በዩቲዩብ መከታተል ይቻላል። ቀዳሚው የዓለም ዜና ነው። ሂሩት መለሰ።
0: የዲደብሊው ዜና።
2: ጤና ይስጥልኝ አድማጮች፣ እንኳን ለአዲሱ ዓመት አደረሳችሁ። በመጀመሪያም ዋና ዋና ርዕሶቹ። በኒውዮርኩ የዓለም የንግድ ማዕከል መንታ ህንፃዎች በፔንታገንና በፔንሲልቬኒያ የተፈጸሙት የሽብር ጥቃቶች 25ኛ ዓመት ዛሬ በዩናይትድ ስቴትስ በተለያዩ ስነ ስርዓቶች እየታሰበ ነው። የዩናይትድ ስቴትስ ፕሬዚዳንት ዶናልድ ትራምፕ በፔንታገን በተካሄደው የመታሰቢያ ስነ ስርዓት ላይ ሲገኙ፣ ሶስት የቀድሞ የአሜሪካን ፕሬዚዳንቶች ደግሞ በኒውዮርኩ መታሰቢያ ላይ ተካፍለዋል። ነገ ህንድ ውስጥ በሚጀመረው የብሪክስ ጉባኤ ላይ ለመሳተፍ የአባል ሀገራት መሪዎች ኒው ዴልሂ እየገቡ ነው። የሩሲያው ፕሬዚዳንት ቭላድሚር ፑቲን እና የኢራኑ ፕሬዚዳንት ማሱድ ፔዜሽኪያን ዛሬ ጉባኤው የሚካሄድባት ኒው ዴልሂ ገብተዋል። የኢትዮጵያ ጠቅላይ ሚኒስትር አብይ አህመድም በጉባኤው ላይ ለመሳተፍ ኒው ዴልሂ መግባታቸውን የህንድ የውጭ ጉዳይ ሚኒስቴር አስታውቋል። በኢራን ይደገፋሉ የሚባሉት የሁቲ አማጽያን ዛሬ ስልታዊ የሚባለውን የፕሪም ደሴት መያዛቸው ተሰማ። አማጽያኑ በባብ አልማዴብ ሰርጥ ላይ ከሚገኘው ከዚህ ደሴት በተጨማሪ ከደሴቲቱ ትይዩ የሚገኘውን የቀይ ባህር ዳርቻውን የዱባብ ከተማን ተቆጣጥረዋል። ዜናው በዝርዝር። በኒውዮርክ ያለው የንግድ ማዕከል ህንፃዎች በፔንታገንና በፔንሲልቬኒያ የተፈጸሙት የሽብር ጥቃቶች 25ኛ ዓመት ዛሬ በዩናይትድ ስቴትስ በተለያዩ ስነ ስርዓቶች እየታሰበ ነው። ጥቃቱ በደረሰባቸው ቦታዎች የአበባ ጉንጉን በማኖር ሰንደቅ ዓላማን በማውለብለብ በህሊና ጸሎት በሻማ ማብራትና የሰለባዎችን ስም በማንበብ የጥቃቱ ሰለባዎች ሳስበዋል። ልክ የዛሬ 25 ዓመት መስከረም 1 ቀን 1994 ዓ.ም ከተጠለፉ አራት የመንገደኛ አውሮፕላኖች ሁለቱ ከኒውዮርኩ የዓለም የንግድ ማዕከል መንታ ህንፃዎች ጋር እንዲላተሙ በተደረገበት አንዱ ፔንታጎን ላይ ጉዳት ባደረሰበት ወደ ዋሽንግተን ያመራ የነበረ ሌላኛው አውሮፕላን ደግሞ በካንስቪል ፔንሲልቬኒያ ሜዳ ላይ በወደቀበት በዚህ የሽብር ጥቃት ቁጥራቸው 3000 የሚጠጋ ሰዎች ህይወት አልፏል። የዩናይትድ ስቴትስ ፕሬዚዳንት ዶናልድ ትራምፕ በፔንታገን በተካሄደው የመታሰቢያ ስነ ስርዓት ላይ ተገኝተዋል። በኒውዮርክ የመስከረም አንዱ ጥቃት መታሰቢያ በተካሄደው ስነ ስርዓት ላይ ጥቃቱ በደረሰበት ወቅት የአሜሪካን ፕሬዚዳንት የነበሩት ጆርጅ ዳብሊው ቡሽ፣ የቀድሞቹ የአሜሪካን ፕሬዚዳንቶች ቢል ክሊንተን፣ ባራክ ኦባማና ጆ ባይደን እንዲሁም የአሁኑ ምክትል ፕሬዚዳንት ጄዲ ቫንስ ተካፍለዋል። የተቀሩት የመንግስት ባለስልጣናት ደግሞ በፔንሲልቬኒያው ስነ ስርዓት ላይ ተገኝተዋል። ነገ ህንድ ውስጥ በሚጀመረው የብሪክስ ጉባኤ ላይ ለመሳተፍ የአባል ሀገራት መሪዎች ዛሬ ኒው ዴልሂ እየገቡ ነው። የሩሲያው ፕሬዝዳንት ቭላድሚር ፑቲን እና የኢራኑ ፕሬዝዳንት ማሱድ ፔዜሽኪያን ዛሬ ጉባኤው የሚካሄድባት ኒው ዴልሂ ገብተዋል። የቻይናው ፕሬዝዳንት ሺ ጂንፒንግም ዛሬ ይገባሉ ተብሎ ይጠበቃል። የኢትዮጵያው ጠቅላይ ሚኒስትር አብይ አህመድ በጉባኤው ላይ ለመሳተፍ ኒው ዴልሂ መግባታቸውን የህንድ የውጭ ጉዳይ ሚኒስቴር አስታውቋል። የዩክሬኑና የመካከለኛው ምስራቅ ጦርነት እንዲሁም በዩናይትድ ስቴትስ እና በቻይና መካከል የተፈጠረው ውጥረት በቀጠለበት ዓመት በዚህ ወቅት ላይ የሚካሄደው የብሪክስ ጉባኤ የቡድኑን አባላት በአንድ ላይ መስራት አቅማቸውን ይፈትናል ተብሏል። አስተናጋጇ ህንድ ከቻይናና ከሩሲያ ጋር ያላትን ግንኙነት በተቃራኒ ወገን ካሉት ከዩናይትድ ስቴትስና ከሌሎች ምዕራባውያን ሀገራት ጋር ካላት በመዳበር ላይ ካላ ጋርነት ጋር ለማመጣጠን እየጣረች ነው። በኢራንና በዩክሬን የሚካሄዱት ግጭቶች ያባላቱን ልዩነቶቻቸውን ያጎላሉ ተብሎ ይታመናል። ኢራን የተስፋፋው ብሪክስ አባል ስትሆን ሩሲያ ደግሞ ከአባላቱ መካከል ከፍተኛ ተጽዕኖ ከሚያሳድሩት ሀገራት አንዷ ናት። ቻይና ከኢራንም ከሩሲያም ጋር ቅርብ ግንኙነት ያላት ሲሆን ህንድ ደግሞ ከሩሲያ ከዩናይትድ ስቴትስና ከአውሮፓ ሀገራት ጋር ግንኙነት አላት። በብሪክስ ውስጥ የተለያየ አቋም ያላቸው ሀገራት መሰባሰባቸው ዋና ዋና በሚባሉ ግጭቶች ላይ የጋራ አቋም መያዝን አስቸጋሪ ያደርግባቸዋል። በማደግ ላይ ያሉ ሀገራት ስብስብ ብሪክስ ስያሜውን ያገኘው ከቡድኑ መስራች አባላት ከብራዚል፣ ሩሲያ፣ ህንድ፣ ቻይናና ደቡብ አፍሪካ የእንግሊዘኛ መጠሪያዎች የመጀመሪያ ፊደሎች ነው። ኢትዮጵያና ሌሎች በቅርቡ የተቀላቀሉ ሀገራትን ጨምሮ የአባላቱ ቁጥር 11 ደርሷል። የብሪክስ አባል ሀገራት አሁን ከዓለም ህዝብ ግማሽ የሚሆነውን ይወክላሉ። በኢራን ይደገፋሉ የሚባሉት የሁቲ አማጽያን ዛሬ ስልታዊ የሚባለውን የፔሪም ደሴትን መያዛቸው ተሰምቷል። በባል ኤል ማዴብ ሰርጥ ላይ የሚገኘው ይኸው ደሴት ቀደም ሲል በሳውዲ በሚደገፈውና ዓለም አቀፍ ዕውቅና በተሰጠው የየመን መንግስት ስር ነበረ። ይሁንና ሁለት ምንጮችን ጠቅሶ ሮይተርስ እንደዘገበው የየመን መንግስት ኃይሎች ከፔሪም ለቀው ወጥተዋል። ከዚህ ሌላ የሁቲ አማጽያን ከደሴቲቱ ትይዩ የሚገኘውን የቀይ ባህር ዳርቻውን ከተማ ዱባብንም ወስደዋል። ሁቲዎች የባብ ኤል ማንዴብ ሰርጥ ይዞታቸውን ማጠናከራቸው ኢራን ከዩናይትድ ስቴትስ ጋር በምታካሄደው ጦርነት ተጨማሪ ጥቅም ያስገኝላታል ተብሏል። እርምጃው በአካባቢው ልዩ ልዩ ምርቶች እንዲተላለፉ በሁለተኛ ደረጃ አገልግሎት በሚሰጠው በሰርጡ የአቅርቦቶች ዝውውር እንዲቀንስና የነዳጅ ዘይት ዋጋም እንዲንር ያደርጋል ተብሎ አስክቷል። በኢራኑ ጦርነት የሆርሙዝ ሰርጥ ከተዘጋ በኋላ ሳውዲ አረቢያ በቀይ ባህሩ መስመር ነበረ ነዳጅ ዘይት ስታጓጉዝ የቆየችው። ዛሬ በወጡት መረጃዎች መሰረት በሳተላይት ምስል በሳውዲ አረቢያው ምስራቅ ምዕራብ የሚባለው የነዳጅ ዘይት ማስተላለፊያ ቱቦ አቅራቢያ ጭስ ታይቷል። ታየ ስለተባለው ጢስ ከሳውዲ አረቢያ በኩል ምንም ማረጋገጫ አልተሰጠም። የሳውዲ አረቢያ መንግስት ባለስልጣናት ስለዚሁ ለቀረበላቸው ጥያቄ ምንም አይነት መልስ አልሰጡም። ይህ ዶይቼ ቬለ ዲደብሊው ነው። በጀርመን ወይንም በኦስትሪያ በሚገኙ የእስራኤል ወይም የአይሁድ ተቋማት ላይ ለታቀደ ጥቃት የጦር መሳሪያዎችን ያሰባሰቡ የሐማስ አባላት ናቸው ተብለው በተጠረጠሩ 7 ሰዎች ላይ ክስ መመስረታቸውን የጀርመን የፌዴራል አቃቢያን ሕግ ዛሬ አስታወቁ። ጥቃቱ በሐማስ መሪነት በእስራኤል ላይ የተፈጸመውን የጎርጎሮሳውያኑን የጥቅምት 7 ቀን 2023 ዓ.ም የሽብር ጥቃት ሁለተኛ ዓመት ለማክበር ታስቦ የታቀደ እንደነበረና ኢላማውም የእስራኤል ተወካዮች አይሁዳውያን ወይንም ደጋፊዎቻቸው እንደነበሩ ተገልጿል። አቃቢያን ሕጉ እንደተናገሩት በውጭ ሀገር የሚንቀሳቀሱ አባላት የተባሉት ግለሰቦቹ ለታጣቂው ቡድን የጦር መሳሪያና ጥይት አቅርበዋል በሚል ተከሰዋል። የፌዴራል አቃቤ ሕግ የተለያየ ዜግነት ያላቸውን እነዚህን ግለሰቦች የውጭ ሀገር አሸባሪ ድርጅት አባል በመሆንና በመንግስት ደህንነት ላይ አደጋ የሚጥል ከባድ የጥቃት ድርጊት በማቀድ ከሷቸዋል። ክሱ ከጦር መሳሪያ ጋር የተያያዙ ወንጀሎችንም ያካትታል። አንዳንዶቹ ተጠርጣሪዎች ለበርካታ ወራት በእስር ላይ ቆይተዋል። ከነዚህም መካከል 3ቱ ከመታሰቢያ ስነ ስርዓቱ ጥቂት ቀናት ቀደም ብሎ ከአንድ ዓመት በፊት ነበረ በቁጥጥር ስር የዋሉት። በወቅቱም ከተጠርጣሪዎቹ ጋር አውቶማቲክ ጠመንጃ፣ 13 ሽጉጦችና ከ700 በላይ ጥይቶች አግኝቶ እንደነበር አቃቤ ሕጎቹ አስታውቀዋል። ከነዚህ የጦር መሳሪያዎች መካከል አንዳንዶቹ በአሁኑ ወቅት በብሪታንያ በቁጥጥር ስር በሚገኘው ግለሰብ አማካይነት ወደ ቪየና ተወስደው እዚያ ተከማችተው እንደነበርም ተነግረዋል። ከምስራቅ ኮንጎ የተነሳው የኢቦላ ወረርሽኝ ወደ ሀገሪቱ 7ኛ ክፍለ ሀገር መዛመቱን ባለስልጣናት አስታወቁ። ደቡብ ኡባንጊ የተባለው የዚሁ ክፍለ ሀገር አስተዳዳሪ እንደተናገሩት በሽታው የተዛመተበት ክፍለ ሀገር ማዕከላዊ አፍሪካ ሪፐብሊክንና ኮንጎ ብራዛቪልን የሚያዋስን ነው። በዚህ አመት ግንቦት መጀመሪያ ላይ ዳግም መከሰቱ የታወቀው ኤቦላ እስካሁን በኮንጎ ብቻ 3310 ሰዎችን ሲገድል 6843 ሰዎች ደግሞ በበሽታው መያዛቸው መረጋገጡን የኮንጎ ባለስልጣናት ያወጡት መረጃ ያመለክታል። ባለፈው ግንቦት በሰሜን ምስራቅ ኮንጎ የኢቱሪ ክፍለ ሀገር የተከሰተው ኤቦላ ብዙም ሳይቆይ ግጭት ውስጥ ወደሚገኙት የምስራቅና የሰሜን ግዛቶች ተስፋፍቷል። የሳውዝ ኡባንጊ ገዢ ቢሮ ባወጣው መግለጫ በዚህች በሰሜን ምዕራብ ኮንጎ ክፍለ ሀገር የኤቦላ ወረርሽኝ መግባቱን አውጇል። በክፍለ ሀገሯ ኤቦላ መግባቱ የታወጀው በበሽታው ተይዞ የነበረ በተለያዩ ክፍለ ሀገሮች አልፎ ሳውዝ ኡባንጊ የገባ አንድ ሰው ከሞተ በኋላ ነው። ከሰውየው ጋር ንክኪ እንደነበራቸው የተደረሰባቸው 28 ሰዎች ተገለው እንዲቀመጡ መደረጉ ተነግሯል። የኮንጎ ባለስልጣናት እንደተናገሩት የበሽታው ስርጭት እየጨመረ እንጂ እየቀነሰ አይደለም። ይህ ዶቼ ቬለ DW ነው። ከዶቼ ቬለ ዜናውን ለማብቃት ነው ዋና ዋና አርሶቹን በድጋሚ። በኒውዮርኩ የዓለም የንግድ ማዕከል መንታ ህንጻዎች በፔንታገንና በፔንሲልቬኒያ የተፈጸሙት የሽብር ጥቃቶች 25ኛ ዓመት ዛሬ በዩናይትድ ስቴትስ በተለያዩ ስነ ስርዓቶች እየታሰበ ነው። የዩናይትድ ስቴትስ ፕሬዝዳንት ዶናልድ ትራምፕ በፔንታገን በተካሄደው የመታሰቢያ ስነ ስርዓት ላይ ሲገኙ፣ ሶስት የቀድሞ የአሜሪካን ፕሬዝዳንቶች ደግሞ በኒውዮርኩ መታሰቢያ ላይ ተካፍለዋል። ነገ ህንድ ውስጥ በሚጀመረው የብሪክስ ጉባኤ ላይ ለመሳተፍ የአባል ሀገራት መሪዎች ኒው ዴሊ እየገቡ ነው። የሩሲያው ፕሬዝዳንት ቭላዲሚር ፑቲን እና የኢራኑ ፕሬዝዳንት ማሱድ ፔዜሽኪያን ዛሬ ጉባኤው የሚካሄድባት ኒው ዴሊ ገብተዋል። የኢትዮጵያ ጠቅላይ ሚኒስትር አብይ አህመድም በጉባኤው ላይ ለመሳተፍ ኒው ዴሊ መግባታቸውን የህንድ የውጭ ጉዳይ ሚኒስቴር አስታውቋል። በኢራን ይደገፋሉ የሚባሉት የሁቱ አማጽያን ዛሬ ስልታዊ ወደሚባለው ፔሪም ደሴት መግባታቸው ተሰምቷል። አማጽያኑ በባብ ኤል ማዴብ ሰርጥ ላይ ከሚገኘው ከዚህ ደሴት በተጨማሪ ከደሴቲቱ ቲዩ የሚገኘውን የቀይ ባህር ዳርቻውን የዱባብ ከተማን ተቆጣጥረዋል። ዜናው በዚሁ አበቃ።
1: አድማጮች በመከታተል ላይ የምትገኙት ከዶቼ ቬለ የሚተላለፈውን የአዲስ አመት ዝግጅታችንን ነው። ዛሬ እንቁጣጣሽ ዘመን መለወጫ አዲስ አመት ነው። ኢትዮጵያ አሮጌውን ሸኝታ አዲስ ተቀበለች። መስከረም በአብዛኛው የኢትዮጵያ አካባቢ ከዝናባማው ክረምት የሚሸጋገርበት ነው። ወንዞች ይጠራሉ፣ ምድር አረንጓዴ ትለብሳለች፣ አደይ አበባም ይፈካል። ዘንድሮ ግን በርካታ አካባቢዎች ድርቅ ተጭኗቸዋል። ዝናብ የሚጠብቁ ገበሬዎችና አርሶ አደሮች ጥቂት አይደሉም። ለማንኛውም እንዲህ ዘመን ሲቀየር አንዱ ለሌላው የመልካም ምኞት መግለጫ አስተላልፋል። ዘንድሮስ ምን ተባለ? ሰለሞን ሙጬ።
3: የፌዴሪ መንግስት ጠቅላይ ሚኒስትር አብይ አህመድ ትናንት ታሪክን ኢትዮጵያ አላት ያሉትን በጎም አሉታዊ እውነትን መንግስታቸው በአመቱ ከወነው ያሉትን የቀጣይ ተስፋና ትልምን አዋህደው ባስተላለፉት የመልካም ምኞት መልእክታቸው መነጋገር፣ መከራከርና መፎካከር ሲቻል ግጭትና ጦርነት አዋጭ አይደሉም፣ የብዕርና የሐሳብ ጊዜ እንጂ የጠመንጃና የጉልበት ጊዜ አልፏል ብለዋል። ከትናንት በፊት አዲሱ የሞጆ ዘመናዊ የማጓጓዣና የአቅርቦት አስተዳደር ማዕከልን ሲመርቁ ደግሞ አዲሱ 2019 ዓመተ ምህረት መንግስታቸው ስራ ይበልጥ የሚከውንበት ጉዟችንን የሚጠሉ ያሏቸውን ያስጠነቀቁበት ንግግርን አድርገዋል።
4: የሀገራችን ሰላም ይሻሻላል፣ እድገታችን በተሻለ መሰረት ላይ ይቆማል። እድገታችንን ጉዟችንን የሚጠሉ ሊያቆሙን የሚተጉ ኃይሎች የማይቻል ተራራ ጋር የገጠሙ መሆኑን በተግባር እናሳያቸዋለን።
3: ኢትዮጵያ ወደ አዲሱ ዓመት ስትሸጋገር ከኋላዋ የከረመችበትን አሁንም ያልቆመ ብርቱ ግጭት፣ ግልጽ የፖለቲካ መከፋፈልን ጭምር ይዛ እንደሆነ ይታወቃል። ያለፈ በተባለው ዓመት ሀገሪቱ የድሮን ጥቃቶች የተደጋገሙበት ክስተትን በፌዴራል መንግስትና በፋኖ መካከል በአማራ ክልል ውስጥ አሁንም ያልተቋጨ ከባድ ጦርነትን ይዛ በህዋትና በፌደራሉ መንግስት መካከል ዳግም የተባባሱ ውጥረቶችንና ከኦሮሞ ንጻነት ግንባር ጋር የተያያዙ ግጭቶችን ሳትፈታ ጭምር ነው። በተለይ በወለጋና በሌሎች የኦሮሚያ ክልል አካባቢዎች በታጠቁ ቡድኖች ያደረሱት ብሔርን መሰረት ያደረጉ ተደጋጋሚ የንጹሃን ሰዎች ግድያዎች፣ የቤትና አብያተ ክርስቲያናት ማቃጠሎችን ይዛ የተጠያቂነት እጦት በህዝብ ደህንነትና በህግ የበላይነት ላይም ጥያቄዎችን እንዳስነሱ ሆኖ ነው። ከዚህም በመነሳት ይመስላል የኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያን ፓትርያርክ ብፁዕ አቡነ ማትያስ በአዲስ ዓመት መልእክታቸው ይህ የዘመን መለወጫ እነዚህንና ሌሎች የበዙ ችግሮችን ይዘን የምንቀበለው ከሆነ እንኳን አድረሳችሁ መባባሉ ትርጉም ይኖረው ይሆን የሚለውን ጥያቄ እንዲያነሱ ያደረጋቸው
5: ያለፈውን ዓመት በንጹህ አእምሯችን ስንመዝነው ጥሩ የሚባል አልነበረም። በየአካባቢው ግጭቶች የቀጠሉበት፣ የሰው ደም የፈሰሰበት፣ እገታዎች የተፈጸሙበት፣ ገዳማትና አብያተ ክርስቲያናት የተቃጠሉበት፣ ምዕመናን የተገደሉበትና የተፈናቀሉበት፣ ስጋት ያየለበት፣ ኑሮም የተወደደበት ሌላም ለሰው ልጆች የማይበጁ ነገሮች የተከሰቱበት ዓመት አሳልፈናል። ታዲያ አዲሱ ዘመን ስንቀበል እነዚህን ሁሉ እንዳሉ ይዘናቸው እንቀጥል ይሆን? ይህስ ከሆነ እንኳን ለአዲሱ ዘመን አደረሳችሁ መባባሉ ትርጉም ይኖረው ይሆን?
3: ከፌዴራሉ መንግስት ጋር የተካረረ ውዝግብ ውስጥ የገባው የትግራይ ክልል ሁኔታ ባለበት ነው። መንግስትን ለመውጋት ተፈጠረ የተባለው የጽምዶ ጥምረትና ትብብር ተቋማዊ እየሆነ ስለመምጣቱ ክልሉን እየመሩ ባሉት ደብረጽዮን ገብረ ሚካኤል የተጠቀሰውም በዚሁ የአዲስ ዓመት ዋዜማ ወቅት ነው። ሌላው ከፌዴራሉ መንግስት ጋር የትጥቅ ግጭት ውስጥ የሚገኘው አማራ ፋኖ ብሔራዊ ንቅናቄ እርስ በርስ እንዲተላለቁ የተደገሰላቸው ያላቸው በስም ያልጠቀሳቸው ህዝቦችና ብሔራዊ ኃይሎች የጋራ ጠላት ያሉትን መንግስት በጋራ ለመውጋት መግባባታቸውን የሚያውጁበት የመጨረሻው ምዕራፍ ላይ ደርሰዋልም ብሏል። 2019 ዓ.ም ሀገራዊ ምክክር ኮሚሽን በምክክር ያቀረባቸው ምክር ሀሳቦች ወደ በጎ ሀገራዊ መግባባት የሚወስዱ ውሳኔዎች በመንግስት እንዲወሰዱ ያደርግ ይሆን የሚለውም ከብዙ ኢትዮጵያውያን ዘንድ በተስፋ የሚጠበቅ ሆኗል። ይህንኑ በስጋት የሚያዩትም እንዳሉ ሆኖ ኢትዮጵያውያን ከመልካም ምኞታቸው ጎን ለጎን ግጭትና ቀውስ ይቆም ዘንድ ሰላም፣ ፍትህ፣ ተጠያቂነት፣ የፖለቲካ አካታችነት፣ የኑሮ መሻሻል ና የህግ የበላይነት እንዲሁም የተከማቹ ከባድ ጥያቄዎች ምላሽ እንዲያገኙ ጭምር ሲጠይቁም ተስተውሏል። የአዲሱ ዓመት የመጀመሪያው ቀን የሆነው ዛሬ

0: ሁላቸው የሚል መልእክት አስተላልፈዋል። እንግዲህ በአሜሪካን ሀገር ከ25 ዓመታት በፊት የተፈጸመውን ጥቃት በማስመልከት የጻፉት ነው ተድላ። ፍስሐ መኮንን መልካም አዲስ ዓመት ለሰው ልጆች ሁሉ ይሁን የሚል መልእክት ጽፈዋል። ሙክታር አብዱራሂም ዩሱፍ መልካም የኢትዮጵያ አዲስ ዓመት፣ አዲሱ ዓመት የሰላም የደስታ የጥሩ ጤና የስኬትና እንዲሆን ተመኝተዋል። ሁላችሁንም እናመሰግናለን። በ2018 በተካሄደው ምርጫ መሰረት በተያዘው መስከረም ወር መገባደጃ ላይ አሸናፊው ብልጽግና ፓርቲ መንግስት ይመሰርታል ተብሎ ይጠበቃል። ግጭት፣ አለመረጋጋትና የኑሮ ውድነት የሚፈታተናቸው ዜጎች አዲሱ መንግስት ምን ሊመስል እንደሚችል በአንክሮ መከታተላቸው አይቀርም። የድሬዳዋ ከተማ ነዋሪ የብልጽግና ፓርቲ በ2019 የሚመሰርተው መንግስት ጦርነት የማይፈልግ እንዲሆን ምኞታቸውን ተናግረዋል። መሳይ ተክሉ።
1: የጅግጅጋ ነዋሪው አቶ ጉተማ በአዲሱ ዓመት የመጀመሪያ ወር መስከረም የሚመሰረተው መንግስት በኑሮ ውድነት ላይ አቋም ወስዶ መስራት አለበት ብለዋል።
2: ኑሮ ውድነቱ
1: የብልጽግና መንግስት ስህተቶችን ለማረም የተሰጠው ረጅም ጊዜ መሆኑን የጠቀሱት ሌላ አስተያየት ሰጪ የኑሮ ውድነት፣ ሙስናና የቢሮክራሲ ችግሮች ላይ ለውጥ ይመጣል ብለው እንደሚጠብቁ ተናግረዋል።
3: አሁን ወጥቶ መግባት ከዋና ዋና ከተሞች ውጪ በጣም አስቸጋሪ ነው። በየጊዜው ኢኮኖሚያችን በጣም እየወረደ ነው። እንደገና የሰላማችን ጉዳይ በጣም ከባድ ሆኗል። ስለዚህ እነዚህ ነገሮች የሚስተካከሉበት ይሆናል ብዬ እገምታለሁ። መንግስትም ጠንከር አድርጎ ሊሰራለን የሚችለው የሚገባው በሰላም ሰው ወጥቶ መግባት የሚችልበት አይነት መንገድ እና የኑሮ ውድነትን እጅግ በጣም አስቸጋሪ ስለሆነ ያን የኑሮ ውድነትን አስተካክሎለን የሚሄድበት አይነት መንገድ፣ ሁለተኛ የኮራፕሽን ጉዳይ፣ የቢሮክራሲዎች አሰራሮች እነዚህ ያረማል ብዬ ነው። መቼም ለብልጽግና መንግስት ወይ ለመንግስት የሚሰጠው ስህተቶችን ለማረጅም ብዙ በጣም ብዙ ስለሆነ ቢያንስ እንኳን እነዚህ ዋና ዋናዎቹን ይሰራል ብዬ እጠብቃለሁ በተስፋ ሆነ።
1: ከድሬዳዋ ያነጋገርኳቸው አቶ ወንደሰን ጦርነት የማይፈልግ መንግስት ነው የምንጠብቀው ብለዋል።
2: እኛ እንግዲህ ያው ጦርነት የማይፈልግ መንግስት ወደ ጦርነት ሳይሆን ወደ ሰላም በሰላም ድርድር የሚያምን መንግስት እንዲሆንልን ነው የምንመኘው። ሁልጊዜ ወደ ጦርነት የሚያገላ መንግስት አንፈልግም እና ደም መፍሰስ የሚቆምበት ሀገራችን ሰላም የምትሆንበት የምትበለጽግበትን እንጂ በጦርነት የማያምን መንግስት ነው እኛ የምንፈልገው።
1: የግብፅና ሱዳን አካሄድ አደገኛ ነው ያሉት የጅግጅጋ ነዋሪው አቶ ጉተማ አዲሱ መንግስት ዲፕሎማሲው ላይ አበክሮ መስራት እንደሚጠበቅበት ጠቁመዋል።
2: አሁን አዲሱ መንግስት ይህን እለኝነቱን ትቶ ዲፕሎማሲውን በጣም አጠናክሮ መስራት አለበት። በተለይ ግብፅና ሱዳን አሁን የያዙት አካሄድ በጣም አደገኛ ነው። የሚቀጥለው ነገር ላይ በጣም ችግር ነው የሚታ ኢትዮጵያ እና ያንን ከጎረቤት ሀገር ያለውን ነገር በኖርማል ዲፕሎማሲ ይሄዳል ብዬ ተስፋ ያደርጋለሁ። ያቱ ነገሮች እየከረሩበት ስለመጡ እነዚህ ነገር ተስፋ እናደርጋለን ከዚህ ከአሁን መንግስት። በተረፈ ግን እንደሳቸው ገለጻ እንደ ትናንትናው አይነት አገላለጻቸው ከሆነ ደግሞ አታሸንፍንም እናሸንፋለን የሚለው ነገር ከቀጠለ
1: ለዶቼ ቬለ ዲደብሊው ዘገባ መሳይ ተክሉ ድሬዳዋ።
0: የድሬዳዋው ነዋሪ ናቸው። አዲስ ዓመትን ዛሬ ሲቀበሉ በ2019 የሚመሰረተው መንግስት በማስመልከት ጦርነት የማይፈልግ መንግስት ምኞታቸውን የገለጹት በኦሮሚያ ክልል ሰሜን ሸዋ ዞን ደብረ ጽጌ ከተማ ለሚገኙት እናት ዛሬ የጸሎት ቀን ነው። ሰላምህን ስጠን ብለው ፈጣሪያቸውን ይማጸናሉ። የሚኖሩበት የኦሮሚያ ክልል ከ2018 ወደ 2019 ሲሸጋገር ከግጭት አልተላቀቀም። ስዩም ጌቱ ተጨማሪ ዘገባ አለው።
4: በኦሮሚያ ክልል ደቡብ ምዕራብ ሸዋ ዞን ቶሌ ወረዳ ተወልደው ያደጉና አሁን አካባቢው ላይ ተደጋግሞ በሚከሰተው የጸጥታው ችግር ከአካባቢው ዞር ብሎ የሚኖሩት አስተያየት ሰጪ ዛሬ በመላው ኢትዮጵያ በአዲሱ ዓመት ቅበላ ወቅት እንደ ወትሮው ደስታውና ተስፋው ሙሉ አልሆነላቸውም። በተለይም በገጠራማዎቹ የአካባቢው ልዩ ልዩ ወረዳዎች የደፈረሰው ሰላም ከተስፋ ይልቅ ስጋትን እንዳባባሰ ዓመትም በዓመት እየተተካ ነው በማለት የተመኙትን ደስታ የአዲስ ዓመት ተስፋ በስጋት ውስጥ ሆነው እንደሚመኙት ገልጸዋል።
5: እኔም ማቆ በምዕራብ ሸዋ እና ደቡብ ምዕራብ ሸዋ ዞኖች የተለያዩ ወረዳዎችና የገጠር ቀበሌዎች ከፍተኛ የሰላም እጦት ነው ያለው። ብዙ ሰው ሞቷል፣ ብዙ ንብረትም ወድሟል፣ የደረሰበት የማይታወቅ አለ። መተዳደሪያውን በስርዓት ሊሰራ አልቻለም። ስጋት አለ። በተለይ የገጠሩ ህዝብ ማታ ጭምር ነው የሚሰራው። አሁን ማታ ቀርቶ ቀንም አስቸጋሪ ሁኔታዎች የተፈጠሩባቸው ሁሉም ቦታ ባይሆን አስጊ ሆኑባቸው አሉ። ገበያዎች በስርዓት አይካሄዱም። የንግድ ልውውጦች በስርዓት እየተካሄደለም። ችግሩ ያው ይታወቃል። 5-6 ዓመት ያስቆጠረ ነው የሚመኘው ህዝቡ

0: በአዲሱ ዓመት ሁሉም ወገኖች ሰላም አውርደው ተነጋግረው ችግሩን በሰላማዊ መንገድ እንዲፈቱና ወጥቶ የመግባቱ ሁኔታ ተሻሽሎ ወደ ቀደመው የሰላም ሁኔታ ለመመለስ ኑሮን እንዲመራ ከዚህ በፊት የነበረውን ጉዳት እንዲያገግም በሁሉም ደረጃ እርቅ እንዲኖር ነው እንግዲህ ህዝቡ የሚፈልገው።
1: የሰሜን ሸዋ ዞን ደብረ ጽጌ ከተማ ነዋሪ አስተያየት ሰጪም ቢሆኑ ያጣናውን ትልቁን ሀብት ሰላምን ለማግኘት ፈጣሪን መማፀን ተያይዘናል ሲሉ በአዲሱ ዓመት እንደ ህዝብም ይኸው ነው ፍላጎታችን አሉ።
2: አምላክ እንለምናለን። ዛሬ የልመና ቀን ነው። ሰላምህን ስጠን። አዲሱን ዘመን የጤና የስራ የፍቅር ዘመን አድርግልን። ለህዝቡ ሰላም ስጥልን እንላለን።
1: በቅርብ ጊዜው የኦሮሚያ ክልል አርሲ ዞን አሰኮ ወረዳው ግጭት ለዘመናት ተወልደው አድገው ወግ ማረግ ካዩበት ቀዬ ተፈናቅለው አሁን ላይ በአዳማ ከተማ የሚገኙ የእድሜ ባለጸጋ አባት ደግሞ ለአፍታ ወደ አዲስ ዓመት ልዩ ክብረ በዓል ትውስታ ወሰዱን። ያን ከዛሬ ሁኔታዎች ጋር አወደራድረው ሀሳባቸውን እንዲህ አጋሩንም።
3: እንግዲህ እዛ ስንኖር ዘጠኝ ልጆች ነበረ። እዛው ነው የተወለድኩት። ከአባቴም ከአባቴ ጋር ስኖር ግን አመት ባለ ጠላ ይጠመቃል። ማር ነገር የምናዘጋጅ ነበረ። ሙከት ነገር እናርዳለን። ያው ጎረቤት በርከት ስለሆነ ሶስት ዶሮ የሚያርዳለ አራት ዶሮ የሚያል እንኳን አንድ አራት ዶሮች አርዳለሁ። መስከረም ጠባይ እያለን እንግዲህ ተናግሬ አልጨርሰውም። እንዲህ አይነት ልምድ ነበር። ዛሬ የጠላ መጥመቂያውም እቃውም እዛው ቀረ፣ ነደደ። ኪራይ ልጆች ተከራይተውልን የቤት ኪራይም ተመስገን እያለን አምላክን እያመሰገንን ያው አንድ ዶሮ እንደ ማንም ብለው ልጆች ገብተው ሰጡኝ እና ግኑ ታህል ችለና
1: በእነዚህ ሁሉ በጽጥታው ችግር በተፈተኑ አካባቢዎች አዲሱን ዓመት 2019ን እየተቀበሉ የሚገኙት አስተያየት ሰጪዎች ግን አሁንም ተስፋ እንዳላቸው ይናገራሉ።
0: ተስፋ ነው ተብሎ እስከማውቀው ድረስ እንግዲህ ይሄ ነው የተጨበጠ ነገር ከህዝቡ ዘንድ ላይ በጣም ተስፋ ከመቁረጥ የተነሳ ወደ እምነቱ ወደ ፈጣሪው ነው እግዚአብሔር ያምጣ የሚለው እንጂ በሌ በኩል የለም። ግን ተስፋው ምንድን ነው? አሁን በአዲሱ ዓመት የሚጠበቀው እንግዲህ መከራው ችግሩ በጣም ከመጠን በላይ ሆኗል። ሁሉም ወገኖች ይነጋገራሉ የሚል እንግዲህ ነው ተስፋው።
2: እኔማ ፍቅር ማየት ፈልጋለሁ። ሰው ሁሉ ቆላ ደጋው ተስማምቶ በፍቅር ተገናኝቶ ፍቅር ነው ተብሎ ሲደሰቱ ማየት ፈልጋለሁ።
0: ተስፋው ይሄ ነው። ልመና ነው። ወደ እግዚአብሔርም ወደ መንግስትም ወደ ሌሎቹም ያለንበት ችግር ከፍተኛ ነው እና እባካችሁ ሰላም ይውረድልን።
3: መንግስትም መጣሩ አልቀረም ነበረ። የሀገር ሽማግሌውም ጥሯል፣ ጠሩትም አልቀረ። እንዲያው ይህንን የእርስ በርስ መባላትን አስወግዶልን ሰላምን የምመኘው ሰላምን፣ ቅድሚያ ሰላምን እግዚአብሔር ለኢትዮጵያ ያድላት ነው የምለው።
1: ለዶይቼ ቬለ ዘገባ ስዩም ጌቱ ነኝ ከአዲስ አበባ።
4: አብዛኞቹ ሰላም ሰላም ሰላም እንፈልጋለን እያሉ ነው። አቶ ገሞራ በፌስቡክ አዲሱ ዓመት ለመላው ኢትዮጵያውያን ከጦርነት የምንፋታበት ከዘረኝነት ከጥላቻ ወጥተን በአንድነትና እኩልነት ተሳስረን ዜጎች ከስደት ከመከራ የሚላቀቁበት ለሀገራችን ሰላም የሚሰፍንበት ይሁንልን የሚል ተመሳሳይ አስተያየት ጽፈዋል። ሁሴን ኮቴሞ፣ ኃይሉ ኮያ፣ ጤና ደስታ፣ ከድጃ ይሱፍ፣ በሪሁ ገብረ ማርያም፣ ታምራት ቦጋለ፣ ጫላ ኦቦራ፣ ሱመያ ይስሐቅ፣ አዳነ ንጉስ፣ ሰይፉ ደተቦ፣ ሁላችሁንም በጣም እናመሰግናለን። አሁንም ዘገባዎቻችን እንደቀጠሉ ናቸው። ሀርቡ መጠለያ ጣቢያ የሚገኙት መሐመድ እንድሪስ ተፈናቃይ ከሚል ስም ፈጣሪ እንዲያወጣቸው ይጸለያሉ። መሐመድ በሀገራዊ ምክክር ተፈናቃዮችን ወክለው ተሳትፎ ነበር። ከራያ የተፈናቀሉት መምህር አዲሱን ዓመት ሲቀበሉ ቤቴን አፍቆኛል፣ ልጆቼን አፍቀውኛል ይላሉ። በገራዶ መጠለያ ጣቢያ የሚገኙ ተፈናቃይ ደግሞ የቀደመው የአዲስ ዓመት አከባበራቸው ከአሁኑ አይወዳደርም፣ ፈጣሪያቸውን እያመሰገኑ ካለን ምን አነሰነኛ ሲሉ ተናግረዋል። ኢሳያስ ገላው።
5: ከተለያዩ አካባቢዎች ተፈናቅለው በመጠለያ ጣቢያና ከማህበረሰቡ ጋር ተቀላቅለው የሚኖሩ የሀገር ውስጥ ተፈናቃዮች አዲሱን ዓመት በተለያየ ስሜት ተቀብለውታል። ከራያ አላማጣ የተፈናቀሉት መምህር አብርሃም አሰፋ አዲሱን ዓመት ከቤተሰቦቻቸው ተለይተው መቀበላቸው እንዳስከፋቸው ገልጸው መጪው ዘመን ሰላም የሚሰፍንበት እንዲሆንም ይመኛሉ።
6: አዲሱ ዓመት እስካሁን ያሳለፍነውን መከራ በቃ ብሎ ሰላም የሚሰፍንበት፣ ሀያላን የሚታገሱበት፣ እንደኔ አይነት ደካሞች ደግሞ በሰላም የሚኖሩበት ዘመን ቢሆን ደስ ይለኛል። የኔ ምኞት ነው። ቤቴን አፍቆኛል፣ ልጆቼን አፍቆኛል። እንደኔ ብዙዎች ቤታቸው የናፈቃቸው ይኖራሉ። ዞሮ ዞሮ በቃ ሰላም ሰላም በጣም አስፈላጊ ስለሆነ ሰላም የሚመጣበት ሰላም የሚሰፍንበት ቢሆን እውነተኛ ሰላም የሚመጣበት ቢሆን ደስ ይለኛል።
5: 11 የሀገር ውስጥ መጠለያ ጣቢያ በሚገኙበት የደቡብ ወሎ ዞን ውስጥ ትልቁና በርካታ ቁጥር ያላቸውን ተፈናቃዮች የያዘው የሀይቅ መካነ ኢየሱስ የሀገር ውስጥ ተፈናቃዮች መጠለያ ጣቢያ ኗሪ የሆኑት አቶ ኑሪው መሐመድ አዲሱን ዓመት አስመልክቶ የምግብ ድጋፍ ባይኖርም በ በዓሉን ግን ባለልክ ያከበርነው ነው ይላሉ።
7: ምንም ነገር የለም ያው ባሉ ግን አሪፍ ነው እኛው ራሳችን ከበጃር ገልነታል ነው እንጂ ያላ ነገር ምንም ነገር የለም። የሆነ ልብስም መጥቷልን እሱም እንደው ደና አበሻበሸን ለልብስ በልብስ የመንግስት አካል ሆነን ቁጭ ብለን አበልብ አረ በጣም ነው የተደሰነው ልጆቹም እኛም ተደስተናል። በጣም ደስ ይላል ያው ቤቱም ስላለን እዚህ እንደዛው አድርገን ነው የምንጠቀመው። ከዛ የተለየ ነገር የለም ባለው ነገር።
5: በገራዶ የሀገር ውስጥ መጠለያ ጣቢያ ውስጥ የአዲሱ ዓመት ክብረ በዓል የተፋዘዘ ነው ያሉት አቶ ይመራሊም እኛ በዚህ ዋናው ነገር ሰላም ውለን ሰላም ማደራችን ነው ሲሉ ይደመጣሉ።
8: አልሐምዱሊላህ አለ ካለን ምናነሰን እኛ ሰላም ካደርን ከኋል ለእኛ ትልቅ ነገር። እንግዲህ ዛሬ ሰላም ማደራችን ብቻ ነው እንጂ ተብሮ ድሮ ቤቱ ላይ ያለውና ሜዲያ ላይ የፈሰሰው ምን እና ምኑ ተገናኝቶ እናመዛዝነዋለን። አዲስ ዓመት የድሮ ማበድ የስታ ብዙ ነገሮች ይደረጋሉ። የሚታረር ሳይቀር ሁሉም አንድ ዶሮውን አንዱ በጎን አንዱ በቃ በሁሉም ነገር ተደስቶ ነበር። እንሆን በቃ ቤቱ ሙሉ እየደገሰ ጠላውን ብኩሩን እያደረገ እየተጠራራ ነበር። ዛሬ ግን እንደዛ ቀርቶ ቤቱም የሚቀምሰው ስለሌለ በሰላም ወጥተን ግን አንድ ላይ ጨዋታችን ዝም ብሎ በተደረጉ ሲሆን ትልቅ ነገር ነው።
5: ሰሜን ወሎ ጃራ የመጠለያ ጣቢያ የተፈናቃይ አስተባባሪ የሆኑት አቶ አህመድ ሰይድም አሁን በመጠለያ ጣቢያው እያከበርን ያለነው የአዲስ ዓመት ክብረ በዓል ከቀደመው ኑሯችን አንጻር የሚገናኝ አይደለም ይላሉ።
9: እዛ ማኝ ሁሉም የራሱን ፍየሉንም ከብቱንም ገዝቶ አቅም ያለው ለራሱ ለብቻው አርዶ አቅም የሌለው ደግሞ ተቃርጦም ቢሆን በጣም በደስታ ልብስ ገዝቶ ለልጆቹ ልብስ ለራሱም ለብሶ በደስታ ነበር የሚያሳልፈው። አሁን ግን ከዚህ ጣቢያ ላይ ግን ተፈናቃይ ጣቢያ ላይ ሆነ እንኳን ፍየልና በግ ለራሱ ልታርድ አይደለም ዶሮም ያርድበት ሁኔታ የለም። ልብስ መግዛት የለም ምንም የለም። ሁሉም ባለው ያው ለለቱ ያችን የሚበላት የተሰጣት ሽሮና በርበሬውም በጥብጦ ነው እንግዲህ በዓሉን እያከበረ ያለ።
5: በሀገራዊ ምክክሩ ተፈናቃዮችን በመወከል ተሳትፎ የነበረው በሀርቡ የተፈናቃዮች መጠለያ ጣቢያ ነዋሪ የሆነው መሐመድ እንድሪስም አዲሱ ዓመት ወደ ቀደመ ኑሯችን የምንመለስበት እንደሚሆን ተስፋለኝ ይላል።
10: ፈጣሪ ወደ ነበረው ሰላማችን ይመልስልን ላለ ሀገራችን የመጀመሪያው። ሁለተኛው ተፈናቃይ ከሚባል ስም ፈጣሪ እንዲያወጣኝ እንጸልያለሁ። የመከርንበት ሀሳብ ምናልባት እውነተኛ ተስፋ አለኝ በምክክሩ እንደ አንድ ወደ አንድ የምንመጣበት አቅጣጫ ይፈጠረ ብዬ አስባለሁ። ተፈናቃይም ከመጠለያ ወጥቶ ቤት የሚገባበት እድል፣ ቤት የሚያገኝበት እድል፣ እንደ ሰዎች እየሰራ የሚኖሩበት እድል ይፈጠራ ብዬ አስባለሁ። ይሄን እንዲያሳካ ጠብቃለሁ።
5: በሰሜንና ደቡብ ወሎ ከተለያዩ የኢትዮጵያ አካባቢዎች የተፈናቀሉ ከ60 ሺህ በላይ ተፈናቃዮች በካምፕና ከካምፕ ውጭ ከማህበረሰቡ ጋር ተቀላቅለው ይኖራሉ። ለዶቼ ቬለ ዘገባ ኢሳያስ ገላው።
4: የአዲስ ዓመት ዝግጅታችን በዩቲዩብም እየተላለፈ ነው። ታሪኩ፣ ባህሩ፣ አፈወርቅ፣ ስጦታው፣ አበራ፣ ዮናስ ለጻፋችሁት አስተያየት ሁላችሁንም እናመሰግናለን ስለምትከታተሉንም። ዮናስ እንዲያውም 2018 እህቴን በሞት ያጣሁበት ዓመት ነበር የሚል መልእክት ጽፈዋል። ዮናስ እንዲጽናኑ እንመኛለን። አሁንም የዕለቱ ዘግባችን እንደቀጠለ ነው። በኦሮሚያ ክልል ምስራቅ ወለጋ ዞን ውስጥ የሚገኙት የአሙሩና የኪሩሙ ወረዳዎች ሰላም ከራቃቸው የኢትዮጵያ አካባቢዎች ውስጥ ናቸው። የአሙሩ ነዋሪ ብዙ ችግሮች ቢኖሩም የጸጥታው ሁኔታ ለውጥ አሳይቷል ብለዋል። ታጣቂዎች የሚንቀሳቀሱበት የኪረሙ ወረዳ ነዋሪ የጸጥታው ሁኔታው ከባለፈው ዓመት ሲነጻጸር እምብዛም ለውጥ የለውም ሲሉ ተናግረዋል። ነጋሳ ደሳለኝ ተጨማሪ ዘገባ አለው።
11: በሆሮ ጉድሮ ወለጋ ዞን አሙሩ ወረዳ ገምሳ ከተማ ነዋሪ የሆኑት አቶ ገመዳ ለቺሳ ወረዳው ተደጋጋሚ ጥቃቶች ሰለባ ሆኖ መቆየቱን የገለጹ ሲሆን በአካባቢው ሲከሰቱ የነበሩ የጸጥታ ችግሮችን ነዋሪው መላመዱንና አብዛኛውን ሰው የማያስደነግጥ የተለመደ ሆኖ ቆይተዋል ብለዋል። ሆኖም የ2019 ዓ ም አዲስ ዓመት የአእምሮ ህዝብ ከባለፈው ዓመት ጋር ሲነጻጸር በተሻለ መልኩ በተረጋጋ ሁኔታ ውስጥ ሆኖ አዲሱን ዓመት መቀበሉን ተናግረዋል። የወረዳው ዙሪያ ከስጋት የጸዳ አይደለም ያሉት ነዋሪው በአእምሮና አካባቢው የታጠቁ ኃይሎች ድንገተኛ ጥቃቶችን በማድረስ የመሰወር ባህሪ አላቸው ብለዋል። በወረዳው ባለፉት 3 ወራት የተሻለ ሰላማዊ እንቅስቃሴ እንዳለም ጠቁመዋል። ብዙ ችግሮች ቢኖሩም የጸጥታ ሁኔታው በጣም ለውጥ አሳይቷል። በዓሉም ሰላማዊ በሆነ መልኩ ነው እየተከበረ ያለው። ነገር ግን ስጋቶች አሉ። አንዳንድ ቦታዎች ላይ ታጣቂዎች እንቅስቃሴ አለ። ዘንድሮ በዓሉ ከባለፉት ዓመታት ጋር ሲነጻጸር የተሻለ ነው። ባለፉት ዓመታት ህዝቡ ተፈናቅለው ሲቸገር ነበር። አሁን የሚያርሰውም እያረሰ፣ ሌላውም በየመስኩ እየሰራ ነው። ሌላው የአእምሮ ወረዳ ነዋሪም በሰጡን ሀሳብ ባለፉት ወራት ያለው የሰላም ሁኔታ መሻሻሉን የተናገሩ ሲሆን ወደ ሻምቡና ኦቦራ ከተማ ባለፉት ዓመታት የሸሹ ነዋሪዎችም ወደ የቤታቸው ከዚህ ቀደም መመለሳቸውን አመልክተዋል። በወረዳው ከታጣቂዎች እንቅስቃሴ ጋር በተገናኘ ስጋት እንዳለ ገልጸው አዲሱን ዓመት ደግሞ በወረዳው ሰላማዊ በሆነ መልኩ እያከበሩ እንደሚገኙ ጠቁመዋል።
12: ከጸጥታ
11: ሁኔታ ጋር በተገናኘ ከፍተኛ ስጋት አለ። ሰው በጥንቃቄ ነው ባህሉን እያከበረ ያለው። በአጠቃላይ ስጋት ቢኖርም ዘንድሮ ከዚህ ቀደም ጋር ሲነጻጸር የተሻለ ነው፣ ለውጥ አሳይተዋል። በሆሮ ጉድሮ ወለጋ ዞን አጎራባች በሆነ በምስራቅ ወለጋ ዞን ኪረም ወረዳም ባለፉት ዓመታት ከፍተኛ የተባለ የጸጥታ ችግር ውስጥ የቆየና አብዛኛው የወረዳው ቀበሌ ነዋሪዎች በ2014 ዓ.ም ለወራት ተፈናቅለው ቆይተዋል። በዚህ ወረዳም በተለያየ ስም እንቀሳቀሳሉ የተባሉ ታጣቂዎች በሰውና ንብረት ላይ ጉዳት ማድረሳቸው በተደጋጋሚ ተዘግበዋል። በዚህ አዲስ ዓመትም የተሻለ ሰላም እንዲመጣና እየተስተዋሉ ያሉ ችግሮችም ይቀረፋሉ የሚል ተስፋ እንዳላቸው የተናገሩት የወረዳው ነዋሪ የሆኑት አቶ ተመስገን ለሚ አዲሱን ዓመት በጋራ እያከበሩ እንደሚገኙ ተናግረዋል። እንደ ኪረሙ አብዛኛው ገጠራማ ቦታዎች አሁንም የታጠቁ ኃይሎች በስፋት እየተንቀሳቀሱ ነው። በዓሉም ሁሉም እንደየአቅሙ እያከበረ ነው። በኪረሙ የጸጥታ ሁኔታ ከባለፈው ዓመት ጋር ሲነጻጸር እምብዛም ለውጥ የለውም። እንደው ለቀጣይ ይሻሻላል፣ ሰላም እናገኛለን የሚል ተስፋ አለን እንጂ አሁንም ያው ከባለፈው ዓመት ጋር ያው አንድ ነው። በኪረሙ ወረዳ አስተያየታቸውን የሰጡን ሌላው ነዋሪም በወረዳው ከተማ መቀመጫ ሰላማዊ እንቅስቃሴ እንዳለ ገልጸው በተቃራኒው አብዛኛው የወረዳው ገጠራማ ቦታዎች ደግሞ አሁንም ታጣቂዎች እንደሚንቀሳቀሱ ጠቁመዋል።
13: ከአዳጅ በራራተና
11: እንደ ባህል ሁሉም ቦታ ሁሉም ባለው አዲስ ዓመትን ለመቀበልና በዓሉ የሰላምና ስኬት እንዲሆንለት ዶሮ ያለውም ሌላውም በአቅሙ ተጠያይቆ እያከበረ ነው። ቀጣይ ጊዜ መንግስት ሽፍታውን ከህዝቡ በማስቆም ህዝቡ በሰላም ወጥቶ የሚገባበት ጊዜ እንዲሆን ተስፋ አለን። በኪረሙ ወረዳ ከዚህ ቀደም የተከሰቱ ተደጋጋሚ ግጭቶችን ለማስቆም በጸጥታ ኃይሎች ከተወሰዱ እርምጃዎች በተጨማሪ በአካባቢው በሚኖሩ የተለያዩ ማህበረሰብ ክፍሎች መካከል የሰላም ጉባኤዎች ማካሄዱን ከዚህ ቀደም የወረዳው አስተዳደር አመልክተዋል። ለዲደብሊው ዘገባ ነገሰ ደሳለኝ ከአሶሳ።
4: ወደ ፌስቡክ መለስ ስንበል ሱመያ ይሳቅ ከመፈናቀል አላህ ይጠብቀን፣ መፈናቀል የምለው ስሙ እንኳን የህመም ስም ነው ሲሉ ጽፈዋል። ፍሳሐ መኮንን አሁን የሚመሰረተው መንግስት ከ2018 የተለየ አስተዳደር ይሆናል ብዬ ተስፋ የለኝም። ፈጣሪ በተአምር በነፍጥ ሳይሆን በዘንግ የሚመራ መንግስት እንዲሰጠን ጸልያለሁ ብለዋል። በዘንግ የሚመራ መንግስት ሲሉ እንደው ምን ማለታቸው እንደሆነ ቢያብራሩት ጥሩ ነበር። ፍሳሐ መኮንን ኢድሪስ ኦሮሚያ ሃፒ ኒው ይር ፎር ኢትዮጵያን ለኢትዮጵያውያን መልካም አዲስ ዓመት የሚል መልእክት ጽፈዋል። የዕለቱ የመጨረሻ ዘገባችን የኢትዮጵያ የዘመን አቆጣጠር ከተቀረው ዓለም ለምን ተለየ በማለት ያጠይቃል። ሽዋንግ ዘወጋየሁ።
14: የሰው ልጅ ከሌሎች ፍጡራን ከሚለይባቸው አንዱ ዘመን እያሰላ በጊዜ ልኬት መኖሩ ነው። ለዚህ ደግሞ የፀሐይን የጨረቃንና የከዋክብት ውደትን ጨምሮም የተለያዩ ስነ ፍጥረታትን በዘመን ቀመር መለኪያነት ይጠቀማል። መጋቤ አዲስ መምህር ዮናስ ደሳለኝ በሐዋሳ ደብረ ምሕረት ቅዱስ ገብርኤል ገዳም የቅኔ መምህርና የስብከተ ወንጌል ኃላፊ ናቸው። የሰው ልጅ ዘመንን አስልቶ መቁጠር የጀመረው ዓለም ከተፈጠረበት ጊዜ አንስቶ መሆኑን የሚናገሩት መጋቤ አዲስ መምህር ዮናስ መሰረቱም ሃይማኖታዊ ነው ይላሉ።
15: ዓለም ከተፈጠረ ጀምሮ ነው የዘመን አቆጣጠራችን የሚጀምረው ማለት ነው። ምክንያቱም እግዚአብሔር ሰማይንም ምድርንም በሰማይም በምድርም ያሉትን ፍጥረታት ሲፈጥር ያው ቁጥር አላቸው። ያው ቁጥሩ ይሄ ቁጥር አሃዝ ነው የሚባለው መያዣ መጨበጫ መለኪያ ማለት ነው። እና ያው እግዚአብሔር ነው የማይለካ የማይሰፈር የማይቆጠር እንጂ እግዚአብሔር የፈጠራቸው ፍጥረታት ከተፈጠሩበት ጊዜ ጀምሮ እንግዲህ እግዚአብሔር መንፈስ ቅዱስ በገለጠላቸው መጠን ዓለም ከተፈጠረበት ጀምሮ ፍጥረት ሁሉ ይለካል፣ ያልፋል፣ ይቆጠራል። በዛ መንገድ ከፍጥረት ጀምሮ ነው የሚቆጠረው። ከዚህ የተነሳ ስለ ስነ ፍጥረት ከዘፍጥረት አንድ ጀምሮ መጽሐፍ ቅዱስ ይናገራል እና ከክርስትና ጋር ተያይዞ ያለውን ጎልቶ የምናገኘው በአዲስ ኪዳን ነው። ይህ በቀጥታ ከክርስትና ጋራ ያገናኘዋል። ስለዚህ ዓመተ ምሕረት ብለን ወደ 2019 ስንሻገር ክርስቶስ ከተወለደበት ጀምሮ ነው የምንቆጥረው። ይህ ደግሞ ከመጽሐፍ ቅዱስ ጋራም ከክርስትና ጋራም ሰፊና ጥልቅ የሆነ ግንኙነት አለው።
14: በዓለም ላይ አገራት፣ ብሔሮችና ጎሳዎች የየራሳቸው የዘመን አቆጣጠር አላቸው። ነገር ግን በዋናነት በዓለም ደረጃ የሚታወቁት የዘመን አቆጣጠር አራት ናቸው። እነኚህም የጎርጎሮሲያኑ፣ የአይሁዳውያን፣ የአረቦችና የኢትዮጵያ የዘመን ቀመር ናቸው። በተለይ የኢትዮጵያ ዘመን አቆጣጠር ከጎርጎሪያኑ ቀመር 7 ዓመት ከ8 ወራት ልዩነት አለው። ይህ ለምን ሆነ?
15: ዋናው ልዩነት የተፈጠረው ግን በጎርጎሪዮስ በሚባለው ፖፕ ነው። በሮማ 13ኛ ፖፕ በሱ ነው የተፈጠረው። ይህ ማለት ዓመተ ምሕረቱ ጌታችን ካረገ በ1582 ነው። እንግዲህ የሚነገርለት ምንድን ነው? ጥቅምት 4 ቀን እያሉ ከዛሬ ቀን ጀምሮ ጥቅምት 15 ቀን ነው የሚሆነው በሚል በመሀል 11 ቀናት እንዲጠፉ ተደርገዋል። እንግዲህ እስከ 1902 ድረስ በጣም አከራካሪ፣ ብዙ ሀገራት ያልተቀበሉት ነገር ግን ከዛ በኋላ ሁሉም ተቀብለው ተስማምተውበት እየኖሩ ያሉበት ሁኔታ ነው ያለው እና እነኛ 11 ቀናት የተፈጠሩት በዚህ ምክንያት በእኛና በምዕራቡ ዓለም ይሄ ልዩነት ሊመጣ ችሏል ማለት ነው።
14: ስለ ዘመን ቀመር ሲነሳም ኢትዮጵያ በዓለም ብቸኛዋ ባለ 13 ወራት የዘመን ባለቤት መሆኗ ይጠቀሳል። ለዚህም ጳጉሜ የሚል ስያሜ እንደተሰጠው የሚናገሩት መጋቢ አዲስ ትርጓሜውም ተጨማሪ ማለት ነው ይላሉ። ጳጉሜን በተጨማሪነት ማስላት ያስፈለገበት ምክንያት ምንድን ነው?
15: ባጭሩ ለማስቀመጥ በአበው ስሌት 52 ካሪትና 31 ሳልሲት ነው የሚባለው። ፀሐይ ጉዞዋን ጨርሳ የአንድ ቀን ጉዞ 21 ደቂቃ ከ0.4 ሴኮንድ ትርፋለ። ምናልባት ይህንን የሚያደምጡ ሰዎች በሚረዳቸው መንገድ ለማስቀመጥ ያህል 21 ደቂቃ ከ0.4 ሴኮንድ ፀሐይ ከአንድ ቀን ጉዞዋ የምታተርፈው ነው። ይሄ ትርፍ እንግዲህ ከአንድ ቀን የሚገኘው ነው። ይሄንን ወደ ወር ወደ አመት ብንሰበስበው 5 ጳጉሜን 13ኛዋን ወር ማለት ነው። በአራት አመት አንዴ ደግሞ 6ኛዋ ጳጉሜን ከዘመነ ሉቃስ ወደ ዘመነ ዮሐንስ ስንሻገር 6ኛዋን ጳጉሜን እናገኛለን። በ600 አመት አንድ ጊዜ ደግሞ ምንም በሊቃውንት ደረጃ ታስባ የምትውል በቀን ደረጃ የማትታሰብ ብትሆንም 7ኛዋን ጳጉሜን የምናገኝበት ሁኔታ አለ። ይህንን ምናልባት አድማጮቻችን መከተል ከቻሉ ዝም ብለን ደቂቃውን ብቻ በመውሰድ የአበውን ስሌት ትተን በቀላሉ ማግኘት እንችላለን።
14: በኢትዮጵያ በወርሃ መስከረም መጀመሪያ ላይ የሚከበረው አዲስ አመት የክረምቱ ጨለማ በብርሃን የሚተካበት ነው። በዚህም አሮጌው አልፎ ወደ አዲሱ ዘመን ሲገባ ብዙዎች ተስፋና መልካም ምኞታቸውን ይዘው ይሻገራሉ። መልካም በዓል። ለዶቼ ቬለ ሸዋንግዛ ጉጋየው ከሐዋሳ።
13: ተምሮ ስራ የያዘውም በመንግስት ስራ በተለይም አሁን ባለው የክፍያ አንጻር ከተማሩ ሰዎች ይልቅ ቀን ስራ የሚሰሩ ሰዎች የተሻለ ገቢ የሚያገኙ የተባለ የትምህርት ሁኔታ ላይ ያለው ሞራል በከፍተኛ ደረጃ እየወደቀ ስለሆነ
16: ይህ ነገር በጣም የተስፋፋ ስለነበር ሁሉም ተማሪ አውቆ የሚያልፍ ነው እየመሰለን የነበረው። ነገር ግን ወደ ከፍተኛ ትምህርት ተቋማት ሲመጡ ተማሪዎቹ ሪሊ እነኚህ አገር አቀፍ ፈተናውን አልፈው ነው ወይ የመጡት የሚል አንዳንድ ጊዜ የምናያቸው ነገሮች አሉ። እዛ ላይ ስራ መሰራቱ ጥሩ ነው። ግን ደግሞ የፈተና ስርቆትን ለመከላከል ተብሎ ብቻ በሚሰራ ስራ የትምህርት ጥራትን ማረጋገጥ ይቻላል ወይ?
13: በተለይ ዩኒቨርሲቲ ውስጥ የሚገቡ መምህራን በየዲፓርትመንቱ 5 ተማሪ፣ 10 ተማሪ፣ 6 ተማሪ፣ 20 ተማሪ ነው የሚመረቀው እና ይሄ ደግሞ ወዴት ወስዶናል? ክፍተት በመኖሩ አሁን በተለያየ መስክ የተመረቃችሁ በአጭር ጊዜ ስልጠና ተሰጥታችሁ መምህርነት ትገባላችሁ ተብሎ ከኢንጂነሪንግ፣ አግሪካልቸር፣ ከተለያየ ሙያ መስክ ትምህርት የጨረሱ ሰዎች ናቸው አሁን በተለያዩ ዩኒቨርሲቲ አይነት ስልጠና እየተሰጠ ያለው።
16: ቁጥጥር ቢደረግም እኮ ተማሪዎቹ በቅተው ቢሆን ኖሮ ያልፉ ነበር። ቁጥጥሩ አይደለም አሁን ተማሪዎች እንዳያልፉ እያደረጋቸው ያለው። ብቃት ከተቀመጠው ስታንዳርድ ወይም ብቃት አንጻር እየተማሩ ያሉት በዛ መሰረት ነው ወይ?
13: ትምህርት ሚኒስቴር ዋናው ስራ ተማሪዎችን አብቅቶ ለውጤት ማብቃት እንጂ ውድቀትን መከታተል ብቻ እንደ ዋና ስራ አድርጎ ሚኒስትሩ በየአመቱ የወጡ ሪፖርት የሚያደርጉት ይህን ያህል ተማሪ እኛ የፈተና ቁጥጥር በማጥበቃችን ይህን ያህል ተማሪ ወደቀ የሚለው ሪፖርት ለመጀመሪያዎቹ 1 እና 2 አመታት ጆሮ ሳቢና ተደማጭ ሆኖም በአሁኑ ጊዜ ብዙ ሰዎቹ ምንድን ነው የጊዜው ውድቀት ብቻ ነው እንደምነግሩን ወደምል ወደ ቀልብ እየተወሰደ ነው ያለው። ተማሪ ጎበዝ ተማሪ ክላስ ውስጥ ስኖር ለክላሱም የመነቃቃት ለመምህራኑም ሞራል ነው የሚሆን ጥያቄ የሚጠይቅ መልስ የሚመልስ የተሻለ ተማሪ ክላስ ውስጥ ስኖር መምህሩም ይበረታታል። ግን አሁን በየትምህርት ቤቱ ቤስት ስቱደንት የሚባሉትን መርጠው በአዳሪ ትምህርት ቤት እያስገቡ ያችኑ በየአመቱ ሪፖርት የሚያደርጉት ነገርም በጣም አሳሳቢ ጉዳይ ነው።
4: አርማጮቻችን ቀደም ሲል ለተፈጠረው ስህተት ይቅርታ ጠይቃለሁ። ቀደም ሲል ያዳመጣችሁት ባለፈው አመት በመጪው እሁድ የሚተላለፈው የእንወያይ መሰናዶ ቅምሻ ነው። ባለፈው አመት ለ12ኛ ክፍል መልቀቂያ ፈተና ከተቀመጡ ተማሪዎች መካከል የዩኒቨርሲቲ መግቢያ ውጤት ያገኙ 12.8 ከመቶ ብቻ መሆናቸው ይፋ ተደርጓል። ይህ ካለፉት ጥቂት አመታት አኳያ አንጻራዊ መሻሻል ያሳየ ቢመስልም አሁንም ዩኒቨርሲቲ የመግባት እድል ያገኙት ተማሪዎች ጥቂቶች ብቻ ናቸው። የትምህርት ሚኒስቴር ያለፉትን ጥቂት አመታት የፈተና ስርቆትን ለመግታት የወሰዳቸው እርምጃዎች ውጤት ቢያስገኝለትም ተማሪዎች ብቁ ሆነው ለፈተና እንዲቀመጡ ከማስቻል አንጻር ግን ወቀሳና ትችቶች ሲቀርብበት ይሰማል። ለቀጠለው የ12ኛ ክፍል ተማሪዎች በከፍተኛ ሁኔታ መውደቅ ኃላፊነቱን ማን ይውሰድ የዚህ ሳምንት የውይይት ርዕሰ ጉዳይ ነው። በውይይቱ ከተነሱ ሐሳቦች መካከል ቀደም ሲል ያዳመጣችኋቸው ይገኙበታል። ታምራት ዲንሳ የትምህርት ባለሙያዎችን ጋብዞ ያወያየው ሙሉን ዝግጅት የፊታችን እሁድ ከዓለም ዜና ቀጥሎ ይቀርባል።

0: ላውን ገሰሰ እንቁጣጣሽ የተሰኘው ሙዚቃ ነበር። ወደ መደበኛ መሰናዶ ስንሻገር ቀጥሎ የሚገርበው የከወጣቶች ዓለም ነው። የቀጣዩ ትውልድ አለኝታ የበጎ አድራጎት ስራ ለአዲስ ዓመት የሚል ርዕስ ተሰጥቷል። መሰናዶውን ያጠናቀረው ኢሳያስ ከላው ነው። እንዲቀርባል
1: የወጣቶች ዓለም

0: አዲሱ አመት የሰላምና የደስታ እንዲሆን የሚመኙ ሳዱላዎች አበባ ይሆሽ ያሉ የኢትዮጵያ አዲስ አመትን ያደምቁታል። አዲሱ አመትም ሁሉ የሚደጋግፍበት ያለው ለሌለው የሚያጋራበት ሆኖ እንዲያልፍም በርካታ የቅልብ ባለቤት ወጣቶች የጎደለን ጓዳ ይሞላሉ። ወጣት መስፍን ሹመትም ባለፉት 6 አመታት ልጆቻቸውን ወደ ትምህርት ቤት መላክ ያልቻሉ ወላጆችን በመደገፍ ልጆች እንዲማሩ ብዙ ሰርቷል። አቶ አበበከር ሰይድም በደሴ ከተማ ኗሪ ናቸው። ትምህርት ሊያቋርጡ የነበሩ ልጆቻቸው በወጣት መስፍን ድጋፍ ወደ ትምህርት ቤት መመለሳቸውን ይናገራሉ።
1: ያው ከኑሮ ድነት አንጻር በጣም የከፋና አስቸጋሪ ነገር ነው። ይህን እርዳታ በማግኘታችን ደግሞ ለልጆቻችንም ሆነ ለኛም የአይምሮ እርካታን የሚሰጠን እና አጥጋቢ ነው። እንግዲህ እሱንም የእድሜና ቤተሰቡን ሰላም ያርግለት እላለሁ። ኧረ በጣም ውስብስብ ነው፣ አስቸጋሪ ነው። እንኳን እንትን ለመኖር ቀርቶ ደብተርና እስክሪብቶ እንኳ ፖርሳ የትምህርት ቤት መመዝገቢያ እንኳ እስከማጣት ደረጃ ደርሻለሁ እኔ ራሱ እና አንድ የህፃኑን ራሱ የአንድ አመት ልጁ ያደረኩበት ጊዜ አለ። የክፍያም እንደገና የደብተርም የፖርሳ መግዣ ትቼ ራሱ ማለት ነው። እና ይሄ ነው እንግዲህ እሱ ፈጣሪ አስተካክለው ሁሉ ነገር አገራችንን ሰላም ያርግልን። ከዚህ በኋላ እንግዲህ እሱ ነው የሚያውቀው ሁሉ ነገር ሊስተካከል የሚችለው በፈጣሪ ትእዛዝ ነው።
0: ሌሎችም በኑሮ ውድነት ልጆቻችንን ለማስተማር ተፈትነን ነበር ያሉ ወላጆች የወጣት መስፍን ሹመት ድጋፍ የኑሮ ጫናን እንዳቀለለላቸው ይገልጻሉ።
2: ይሄ በጣም ታላቅ ክብር ያለው ሰው ለሰው ማሰብ ይሄ ታላቅነት። እኛ በጣም የኑሮ ጫና በዝቶብናል። የቤት ኪራይ ያለብን ቀለም መሸመት አንችልም። ስራም ብንሰራ ትንሽ ናት፣ 1,000 ብር ምናምን ደሞዛችን። ለምንም አቆም ለቤት ኪራይም ለቀለብም ተብላ አትበቃም። ይህን ድጋፍ ማድረጋቸው በጣም እናመሰግናለን። ልጆቻችንን ግድ እንደ መሀይም እንዳይሆኑ ነው እንጂ እንደ ክብደቱ እኮ አቋርጠው መተው የሚችሉበት ደረጃ ላይ ነበሩ። ግን መቼስ ቆሎም ቆረጠም ክጤፍን ባሸምት በቂጠም ማደርግ ልጆችን ማስተማር ግድ ነው። ያ ስለሆነ አሁን ደግሞ ይሄ ታላቅ እርዳታ ነው ብለን እናስባለን። እኛ
3: በዚህ ጊዜ ይሄ ነገር መደረጉ በጣም ደስተኞች ነን። አሁን ላይ ባለው ነገር እንኳን ደብተር መግዛት ይቅርና አብልቶ ለማደርም ችግር ነው እና እናመሰግናለን። አሁን ላይ ፖርሳ ልጆች ደግሞ ዛሬ እያዩትን አድርጉ ነው እንጂ የሚሉት በዚህ ደረጃ አይረዱም፣ ባለው ኑሮ ደረጃ አይረዱም። ከሌሎች ጋር እኩል ለመሆን አንዱን ያዩትን አንዱን ለማለት ነው። በእኛ ኑሮ ደግሞ ይሄ የማይሆን ነው፣ የማይቻል መግለጽ ራሱ ይከብዳል። ለአንድ ለራስም ይከብዳል፣ እንኳን ልጆች ይዘ ከባድ ነው።
4: የክረምቱ ወር አልፎ ለበጋው ለቋል፣ ሜዳው ሸንተረር ጋራው በአበቦች ደምቋል። ሸሞን ሞናዬ ውብሽ ቅቅሩ ድረስ በውድ አመት አባገር መንደሩ።
0: በደሴ ከተማ በየአመቱ ከ2,000 በላይ ለሆኑ ተማሪዎች የትምህርት ቁሳቁስ ድጋፍ የሚያደርገው ወጣት መስፍን ሹመት ጥረቱ፣ የማህበረሰብ ችግርን ለመጋራት ያለው ፍላጎቱ 6 አመታትን መማር ፈልገው በአቅም ማጣት ትምህርት ለሚያቋርጡ ተማሪዎችና ወላጆች መድህን ሆኗል። ይህንንም ጠንካራ ስራውን የቅርብ ጓደኛው ወጣት ዮናታን ቸኮል ይገልጸዋል።
5: መስፍን ያው ይህን ስራ ደግሞ በዋናነት ለረጅም ጊዜ ብቻውን በማህበራዊ ሚዲያ እያስተባበረ ትልቅ ተቋም ሊፈታው የማይችለውን ችግር ለህብረተሰቡ በጣም ዛሬ አንድ ነገር ለመጠየቅ የሰው ልጅ ፊት እንትን ይላል፣ ያስፈራል። ግን ይህ ሁሉ ተቋቁሞ በዚህ ልክ ተጨንቆ የማህበረሰቡ በማጣት የኔ ማጣት ነው ማለት በእርዳታ ቦታ ላይ በማስተባበሪያ ቦታዎች ላይ የምናያቸው አንዳንድ ሰዎች አሉ። ምናልባት አሁን ዛሬ ላይ ነጭ ለብሶ የተቸገረ ውስጡ ያለኝ ያህል የተሰማው ምናልባት የመንግስት ሰራተኛ ብለው እንደዚህ 3-4 ልጆች ማስተማር የማይችልበት ደብተር ገዝቶ ለልጆቹ መስጠት የማንችልበት አሁን የመብላት ጥያቄም ጭምር ያለበት ሆኖ ባለበት ሰዓት መስፍን ይሄን ነገር ተጨንቆ በየቤቱ እነዚህ አይነት ማህበረሰቦቻችንን በመደገፉ በቃ የሆነ ለየት ያለ ኩራት ይሰማኛል። እኔ ከእሱ የበለጠ እውነት ለመናገር መንፈሳዊ ቅናትም ያድርብኛል። እንደዚህ አይነት ነገር ማለት የሰውን ችግር ተጋርተው ስታገኘው በጣም የተሻለ ነገር ነው እና እግዚአብሔር እድሜና ጤና ይስጠው።
6: የፀሐይ ብርሃን ደምቃ ክረምትና በጋ የትውልድ ያገ

0: አይጠፋም ያው ነው።
1: ስሜ ሰይፌ ይባላል። የመስፍን የቅርብ ጓደኛ ነኝ። ያው መስፍኔ እንደምናውቀው በየአመቱ በጣም ዝቅተኛ ኑሮ ላይ የሚኖሩ ልጆችን ሰዎችም እያሰባሰበ በመርዳት የምናውቀው ልጅ ነው። ማለት እኔ ብዙ ጊዜ አብሬው ሄዳለሁ እሱ ጋር እና በጣም ብዙ የሚያለቅሱ ህጻናቶች፣ እናቶች ታያለ። እንደዛ ሲሆን ደግሞ ያው መስፍኔም ቲክቶክ ላይ እነዚህን ስራዎች እየሰራ ይለቃል ነው የምታዩት። ሰዎች ደግሞ ከጎኑ ሁናችሁ እየደገፋችሁ የሚያለቅሱ ህጻናቶችንና እናቶችን እንባ ብታብሱ የሚል ሀሳብ አለኝ። አይደለም ደብተር እስክሪብቶ መግዛት የሚከብድበት ሰዓት ነው እና እያየሁት ነው በየትምህርት ቤቱ በጣም ብዙ የተቸገረ ሰው አለ እና ይህንን ደግሞ ማድረግ የሚችለው መስፍን ብቻውን ሳይሆን ያለውም የሌለውም አንድ ሰው አንድ እስክሪብቶ እየገዛ ደብተር እንኳን መግዛት ባይችል እስክሪብቶ እየገዛ ልጁን ከጎኑ አድርጎ እነዚህ የተቸገሩትን የሚያለቅሱትን እንባቸውን ቢያብሱ ባይነኝ።
2: አሁን እያከናወነ ያለው ቀጣዩ ትውልድን የተማረ እንዲሆን የማድረግ ተግባርን በአካባቢው ያሉ የተቸገሩ ቤተሰቦችን አይቶ እንደጀመረው የሚናገረው ወጣት መስፍን ሹመት በትንሹ የጀመረው የበጎ አድራጎት ተግባሩ ለብዙዎች መድረሱን ነው የሚናገረው።
3: ብዙ ጊዜ እንደዚህ አይነት ነገር የሚያነሳሱ በአካባቢ የምታያቸው ሰዎች አሉ። በቤታቸው ሆኖ መጠየቅ የማይችሉ አቅም የሌላቸው ሶስት ልጅ ኖሯቸው ደሞዛቸው በጣም ዝቅተኛ ለሶስት ልጅ ማስተማር የማይችል አቅም ያላቸው እነዛን የማውቃቸው ሰዎች ነበሩ በቅርብና እነሱን ለማገዝ በሚል ነበር የጀመርኩት። ያው ተስፋፍቶ እነሱንና መሰል ብዙዎቹን ለማገዝ ችያለሁ ብዬ አስባለሁ። ሰዎች የማስተባበረው ያው ማህበራዊ ሚዲያ ላይ ትንሽ ሰዎች ጋር መግባባቱ አለኝና ሰዎቹ ጋር በአካልም ግባባቸዋሉኝ በማህበራዊ ሚዲያ የማገኛቸው ብዙ በዓለም ላይ ያሉ የደሴ ልጆችና የደሴ ተወላጆች አሉ። እነዛን በማስተባበር እነዛ የሚልኩልኝን በማድረግ ነው ብዙ ተማሪዎች ለመርዳት የቻልኩት።
4: ጤና ለሰጠው ሰው እድሜ ውላደለው አውዳመት ደስታ ነው አውዳመት ጸጋ ነው። እሰይ መጣልን አውዳመት ባህላችን አውዳመት ለዚህ ላበቃን አውዳመት አምላክ ይመስገን አውዳመት።
2: በዚህ አመት በ9 ትምህርት ቤቶች ለ2000 ተማሪዎች የትምህርት መርጃ ቁሳቁስን ድጋፍ ያደረገው መስፍን ሹመት ችግራቸው ለአደባባይ ያልበቃ በርካታ ወላጆች በየቤታቸው መኖራቸውንም ይገልጻል።
3: በትክክለኛ የቁጥሩን የማውቀው ትምህርት ቤቶቹ የሚሰጡኝ ነው። ለምሳሌ አሁን 9ኛ ትምህርት ቤት እየሰጠው ነው አንተ የመጣሁና 9ኛ ትምህርት ቤት እየሰጠው በመጣሁበት ሰዓት ነው አንተን ያገኘሁና ይሄ ማለት ቢያንስ እስከ በ9ኙ ትምህርት ቤት እስከ 2000 የሚሆን ተማሪዎችን ለማዳረስ ችያለሁ። ከዛ በተጨማሪ ግን ብዙ በአካባቢያችን በቅርብ እንደዚህ ለመጠየቅ የማይችሉ አቅም እንደሌላቸው የሚታወቁ መጠየቅ ግን በጣም የሚተፋፈርባቸው ሰዎች አሉና እነሱ ጋር እነሱንም ለማገዝ ማረገው ጥረት ጋር ብዙ ነው ብዬ ነው ማስበው።
0: አቤት ባዲሱ አመት ዘመኑ ሲለወጥ የአበቦቹ ሽታ መዓዛው ሲመስጥ ኮበሌውም ሲጨፍር ሲል መስከረም ጠባይ ኮረዳው አምባታ ሞት ስትዞር በራሷ ቀይ።
2: ችግራቸውን ሌሎች ሊጋሩላቸው የሚገቡ ልጆቻቸውን ለማስተማር አቅም ያጡ ወላጆች አሉ የሚለው ወጣት መስፍን ሹመት በተቻለ መጠን ሁሉም ጓዳቸውን ሊመለከተው ተገቢ ነው ሲል ነው የሚናገረው።
3: አንዳንድ የሆነ ነገር ተደጋጋሚ ምናምን በምታየው ነገር ስታይ የሆነ በቃ ደብት ታደርገዋለህ። ለእኔ አሁን አዲስ አይደለም። አሁን ዛሬ አንተም መተህ ያው እስከ ማልቀስ ደርሳል አንተ ራሱ ባየኸው ነገር። ለእኔ ግን ይሄ ተደጋጋሚ ሁሌ የሚያጋጥመኝና የማገኘው ነው እና የእነዚህንም በማበስ ደግሞ ቀላል እንዳልሆን ያው አንተም ትረዳዋለህ ብዬ አስባለሁ። በምንችለው ያው መረዳዳቱ የተሻለ ነው እንጂ ብዙ መርዳት ማገዝ የሚችሉ የሀገራችን ሰዎች አሉ። ለነዛ ድልድይ መሆን ደግሞ ትልቅ ነገር ነው ብዬ ነው የማስበው።
2: ይህንን በጎ ተግባሩን ማህበራዊ ሚዲያን በመጠቀም እንዳሰፋው የሚናገረው ወጣት መስፍን ሹመት አሁንም በርካታ ቅልቦች ለሰዎች ችግር እየደረሱ ነው፣ ይህም መረዳዳት በአዲሱ ዓመት መቀጠል አለበት ሲል ይናገራል።
3: በተለይ እኛ ሀገር በጣም ከምልህ በላይ ነው ሰው በጣም ይረዳል። ሲረዱ መታየት የማይፈልጉ ሰዎች አሉ ብዙ። እኔ አሁን በእንደዚህ አይነት ብዙ ቀረቤት ያለ ሰዎች አሉና የሆነ ነገር አድርገው ራሱ ምንም ነገር ስማቸው እንዲነሳ ማድረጋቸው እንዲታወቅባቸው የማይፈልጉ ብዙ ሰዎች አሉ። የሚያደርጉ ስቲ እስካሁን ድረስ መረዳዳቱ በጣም እንዳለ ነው። ይህም እንዲጎለብት ነው ሁላችንም እንፈልገውና ይህን የነበረንን ባህልና ማንነት እግዚአብሔር እንዲመልስልን ነው ምኞቴ። እኔም ሁሉም ነገር የሚሆነው ሀገር ሰላም ስትሆን ነውና እግዚአብሔር ሀገራችንን ሰላም ያርግልን። ከዛ በመቀጠል በቃ ሁሉም በተሰማራበት መስክ ስኬታማና በደስታ በሰላም ገብቶ የሚወጣበት አመት እንዲሆንለት

0: በአዲስ ዓመት በአዲስ ተስፋና ፍላጎት ህፃናት ወደ ትምህርት ቤት እንዲሄዱ የሚሰራው ወጣት መስፍን ሹመት በየዓመቱ በሚሰራው በጎ ተግባር 10,000 የሚደርሱ ተማሪዎች የትምህርት ቁሳቁስ ድጋፍ እንዲሟላላቸው አድርጓል። ፕሮግራሙን አዘጋጅቼ ያቀረብኩት ኢሳያስ ገላው ነበር። መልካም የአዲስ ዓመት በዓል ይሁንላችሁ።
1: አድማጮቻችን የመስከረም አንድ ስርጭታችን እየተገባደደ ነው። አሁን የዕለቱን ዋና ዋና ዜናዎች በድጋሚ አቀርባለሁ። በአሜሪካ ኒውዮርክ የዓለም የንግድ ማዕከል መንታ ህንጻዎች በፔንታጎንና በፔንሲልቫኒያ የተፈጸሙት የሽብር ጥቃቶች 25ኛ ዓመት ዛሬ በዩናይትድ ስቴትስ በተለያዩ ስነ ስርዓቶች እየታሰበ ነው። ነገ ህንድ ውስጥ በሚጀመረው የብሪክስ ጉባኤ ላይ ለመሳተፍ የአባል አገራት መሪዎች ኒው ደልሂ እየገቡ ነው። ጠቅላይ ሚኒስትር አብይ አህመድ፣ የሩሲያው ፕሬዝደንት ቭላድሚር ፑቲንና የኢራኑ ፕሬዝደንት ማሱድ ፔዥሽኪያን ዛሬ ጉባኤው የሚካሄድባት ኒው ደልሂ ገብተዋል። በኢራን ይደገፋሉ የሚባሉት የሁቲ አማጽያን ዛሬ ስልታዊ ወደሚባለው ፔሪም ደሴት መግባታቸው ተሰማ። አማጽያኑ በባብ ኤልመንደብ ሰርጥ ላይ ከሚገኘው ከዚህ ደሴት በተጨማሪ ከደሴትቱ ትይዩ የሚገኘውን የቀይ ባህር ዳርቻ የዱባብ ከተማን ተቆጣጥረዋል ተብሏል። አድማጮቻችን የዛሬው ስርጭታችን ይህንን ይመስል ነበር። ዘመን መለወጫን በኢትዮጵያ ቀን አቆጣጠር መሰረት ዛሬ ለምታከብሩ ሁሉ መልካም በዓል እንዲሆንላችሁ እንመኛለን። አብራችሁ ቆዩት። ሸት የበቀለ ነበርኩ። ጤና ይስጥልኝ። እንቁጣጣሽ እንኳን መጣሽ ባበ ወጭማ